ሲጉዋት ሪሲ ናሰሚ ናሰሚ ሲያስ ያካነ ሰሚ ኩኳሆ ሳቢ ሞቴቲ ተዋቲ አንያሳቦቢው ናሚ ናሰሚ ሲያስ ናባዲየ አራዲየ ዋዲየ አያማ ራዲ አራዲ አዳሰ አዲዮ ናሚ ባዳ ሻፕሬዝሚ